0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ፣ እንደምን አላችሁ? ነሐሴ 13 ነው ዛሬ 2018። አብራችሁን ቆዩ። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል ዲደብሊው 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን የኢትዮጵያ የምክክር ጉባኤ የመጨረሻ ሰነድ ነገ ለተመካካሪዎች ይቀርባል ስለመባሉ የተጠናቀረውን ዘገባ ያስቀድማል። የዩናይትድ ስቴትስ ፍርድ ቤት አሜሪካ ውስጥ በጊዜያዊነት እንዲኖሩ የተፈቀደላቸው ኢትዮጵያውያን ፍቃድን ማቋረጡን የሚቃኘው ዘገባ ተከትሎ በሰሜን ጎንደር ዞን ጠለምት ወረዳ ድርቅና ወረርሽኝ የሰውና የእንስሳት ሕይወት ማጥፋታቸውን የሚያወሳውን ያሰልሳል። ዜና መጽሔቱ የኑሮ ውድነት በቡሄ በዓል ላይ ያደረሰውን ጫና የሚቃኝ ዘገባም አለው። ጠብቁት። ሳምንታዩ ከኢኮኖሚው ዓለም እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ በተባበሩት አረብ ኤምሬቶች ምጣኔ ሀብት ላይ ያደረሰውን ኪሳራን የሚዳስሰው፣ ሳይንስና ቴክኖሎጂ ኢንተርኔት በሌለበት የሰው ሰራሽ አስተውሎትን ለማስፋፋት የሚጥሩ ወጣቶችን ማንነት ሥራና ሙከራና ውጤታቸውንም ጭምር ይቃኛል። ከዓለም ዜናን ጀምር መስመሩን ለሂሩት መለሰ ለቃለሁ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። የሀገራዊ ምክክር ጉባኤ ተሳታፊዎች በስምንት አጀንዳዎች ላይ የመከሩባቸው ምክር ሀሳቦች የተጠናቀሩበት የመጨረሻው ሰነድ ነገ ለ4000 ጉባኤተኞች እንደሚቀርብ የሀገራዊ ምክክር ኮሚሽን አስታወቀ። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ዛሬ በሰጡት መረጃ የተዘጋጀው አንድ ወጥ ሰነድ 120 ቡድን ባሉት አጠናቃሪ ስብስብ የተዘጋጀና ጉባኤተኛው የተስማማባቸው ናቸው። በጎርጎሮሳዊ 2025 ዓ.ም ተመረተ በአለም ዙሪያ 350 የእርዳታ ሰራተኞች መገደላቸውን የተባበሩት መንግስታት ድርጅት ዛሬ አስታወቀ። አብዛኛዎቹም በጋዛና በሱዳን መገደላቸውን ያሳወቀው ድርጅቱ ሰብአዊ አገልግሎት ይሰጡ በነበሩት በእነዚህ ሰዎች ላይ የተፈጸሙት እንግዲያዎች ተቀባይነት የሌላቸው ሲል ኮንኗል። የዘንድሮን የጀርመን አፍሪካ ሽልማት ኬንያዊቷ ዋዊራ ንጂሩ አሸነፉ። የጀርመን አፍሪካ ፋውንዴሽን የ35 ዓመቷን ንጂሩን ለሽልማት የመረጠው በመቶ ሺዎች ለሚቆጠሩ ኬንያውያን ተማሪዎች ምገባ በማደራጀት ላበረከቱት አስተዋጽኦ ነው። ዜናው በዝርዝር። የሀገራዊ ምክክር ጉባኤ ተሳታፊዎች በስምንት አጀንዳዎች ላይ የመከሩባቸው ምክር ሀሳቦች የተጠናቀሩበት የመጨረሻ ሰነድ ነገ ለ4000 ጉባኤተኞች እንደሚቀርብ የሀገራዊ ምክክር ኮሚሽን አስታወቀ። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ዛሬ እኩለ ቀን ላይ በሰጡት መረጃ የተዘጋጀው አንድ ወጥ ሰነድ 120 ቡድን ባሉት አጠናቃሪ ስብስብ የተዘጋጀና ጉባኤተኛው የተስማማባቸው ናቸው።
3: ማምሻቸውን እነዚህ 120ዎቹ አጠናካሪ ቡድኖች የመጨረሻዎቹን ግባቶች በማካተት የመጨረሻውን ሰነድ አጠናቀው ያዘጋጃሉ ማለት ነው። በዚህ መሰረት በነገው ዕለት ይሄ የተጠናከረው የመጨረሻው ሰነድ ለ4000 ተሳታፊ ይቀርባል ማለት ነው።
2: እያንዳንዱ ቡድን በሚቀርበው ሰነድ ላይ የመጨረሻ የተባለን ግባትና አስተያየት ማስገባት የሚያስችል አሰራር መዘርጋቱን ምክትል ዋና ኮሚሽነሯ ገልጸዋል። ምክትል ዋና ኮሚሽነር ሂሩት ገብረስላሴ የኢትዮጵያ ሕዝቦች አንዳንድ የተዛቡ መረጃዎችን በመስማት እንዳይወዛገቡ አሳስበዋል። የተዛቡ ያሏቸው መረጃዎች ግን የትኛዎቹ እንደሆኑ አልጠቀሱም። ትክክለኛ የሆኑ ሚዲያዎችን እንዲከታተሉ በሚልም አሳስበዋል። ኃላፊዋ ትክክለኛ የሆኑ ያሏቸው መገናኛ አውታሮች የትኛዎቹ እንደሆኑም ሆነ በምን መመዘኛ እንደዚያ እንደተባሉ አልገለጹም። በጎርጎሮሳዊ 2025 ዓ.ም ተመረተ በአለም ዙሪያ 350 የእርዳታ ሰራተኞች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። አብዛኛዎቹ በጋዛ እና በሱዳን መገደላቸውን ያሳወቀው ድርጅቱ ሰባዊ አገልግሎት ይሰጡ በነበሩ ሰዎች ላይ የተፈጸሙት እንግዲያዎች ተቀባይነት የሌላቸው ሲል ኮንኗል። በድርጅቱ መረጃ መሰረት ከመካከላቸው 186 የሚሆኑት በጋዛ 71 ደግሞ ሱዳን ውስጥ ነው የተገደሉት። ጎርጎሮሳዊ 2004 ዓ.ም 377 የእርዳታ ድርጅት ሰራተኞች የተገደሉበት ዓመት ነበር። የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ በመጻሩ ኦቻ ባወጣው መግለጫ መሰረት ባለፉት 3 ዓመታት ከ1000 በላይ እርዳታ ሰራተኞች ተገድለዋል። ካለፈው ጥር ወዲህ ብቻ በዓለም ዙሪያ 82 የእርዳታ ሰራተኞች በስራ ላይ እያሉ ሲገደሉ ሌሎች 97 ደግሞ ቆስለዋል። 39 ታግተዋል። ኦቻ በተለይ በግጭቶች ወቅት በከተሞች የታጠቁ ድሮኖች በስፋት ጥቅም ላይ መዋላቸው አስጊ መሆኑን ገልጿል። በሱዳን በሲቪሎች ላይ ከደረሱ ጥቃቶች 80% በታጠቁ ድሮኖች የተፈጸሙ መሆናቸውን የፈረንሳይ ዜና አገልግሎት ዘግቧል። የዘንድሮን የጀርመን አፍሪካ ሽልማት ኬንያዊቷ ዋዊራ ኒጅሩ አሸነፉ። የጀርመን አፍሪካ ፋውንዴሽን የ35 ዓመቷን ኒጅሩን ለሽልማቱ የመረጠው በመቶ ሺዎች የሚቆጠሩ ኬንያውያን ተማሪዎች ምገባን በማደራጀት ላበረከቱት አስተዋጽኦ ነው። ኒጅሩ በዚህ አገልግሎት ያከባቢ ገበሬዎችን በመደገፋቸውም ጭምር ነው ለዚህ ሽልማት የበቁት። 25 ተማሪዎችን በመመገብ የበጎ ፈቃድ አገልግሎቱን ተማሪ ሳሉ የጀመሩት ኒጅሩ በአሁኑ ጊዜ አገልግሎታቸው ሰፍቶ በ1900 ትምህርት ቤቶች ከ660,000 በላይ ተማሪዎችን እየመገቡ ነው። የገለልተኛው የጀርመን አፍሪካ ሽልማት ዳኛና የዶቼ ቬለ የአፍሪካ ፕሮግራሞች ኃላፊ ክላውስ ሽቴከር ኒጅሩን ምግብ ለትምህርት በተሰኘው ድርጅታቸው የልገሳ ሐሳባቸውን ቤተሰቦችን ወደሚያሳትፍና የአካባቢን ኢኮኖሚ ወደሚያጠናክር የተማሪዎች ምገባ ያሸጋገሩ ሲሉ አወድሰዋቸዋል። ሽቴከር የምግብ ለትምህርት አሰራር ለዓለም አቀፍ ችግር አፍሪካዊ መፍትሄ ብለውታል። የጀርመን አፍሪካ ፋውንዴሽን ከበርካታ ድንቅ ግለሰቦች መካከል ኒጅሩን ራዕያቸውንና እምነቶቻቸውን በጽናት የሚከተሉ በሺዎች ለሚቆጠሩ ቁርጠኛና የፈጠራ ክህሎት ላላቸው አፍሪካውያን አርአያ የሆኑ የተለዩ ወጣት ሴት በማለት እውቅና እንደሰጣቸው ተናግረዋል። በሽልማቱ መደሰታቸውን የገለጹት ዋዊራ ኒጅሩ ሽልማቱ ለርሳቸው ብቻ ሳይሆን ፉድ ፎር ኤጁኬሽን ወይንም ምግብ ለትምህርት ለተሰኘው ድርጅታቸው 6000 ሰራተኞችና ከ650,000 በላይ ለሚሆኑት በድርጅቱ ተጠቃሚ ለሆኑ ልጆች ትልቅ ክብር መሆኑን ተናግረዋል። አገልግሎቱንም ብዙ ሰዎችን የሚጠቅም ሰፊ የኢኮኖሚ መሰረተ ልማት ብለውታል።
4: ይህ ሽልማት የተማሪዎች ምገባ ችሮታ ብቻ ሳይሆን ኢኮኖሚን ብቁ እንዲሆን ለማስቻል የመሰረተ ልማት ግንባታም ጭምር ነው። ከሴት ሰንሰለቶች እስከምንመግባቸው ልጆች ድረስ ብዙ ሰዎች በየቀኑ መንቃትና ስራ ማግኘት እንዲችሉ፣ ልጆች እንዲነቁና ሊተማመኑበት የሚችሉት ነገር እንዲኖራቸው፣ ወላጆች መንግስታትም ሊያበረክቱት የሚችሉት ነገር እንዲኖራቸው ያስችላል። ስለዚህ የተማሪዎች ምገባ ብዙ ሰዎችን የሚጠቅም ሰፊ የኢኮኖሚ መሰረተ ልማት ነውና ምግብ ለትምህርት በዚህ መንገድ እውቅና ያገኘ በመሆኑ በጣም አመስጋኝ ነኝ።
2: ዋዊራ ኒጅሩ ሽልማታቸውን በመጪው ጎርጎሮሳዊ ህዳር 4 2026 ዓ.ም ከጀርመን የኢኮኖሚ ልማትና ትብብር ሚኒስትር በርሊን ውስጥ ይቀበላሉ። ይህ ዶቼ ቬለ DW ነው። በዚህ ሳምንት መጀመሪያ ላይ በደቡብ ምዕራብ ሶማሊያዋ ከተማ ባይዶዋ በመንግስት ወታደሮችና በሚሊሻዎች መካከል በተካሄደ ውጊያ ሲቪሎችም ወታደሮችም መገደላቸውንና መቁሰላቸውን የሆስፒታል ምንጮችና የመንግስት ባለስልጣናት አስታወቁ። ሰኞ ማለዳ በተከሰቀሰው በዚህ ውጊያ ቢያንስ 4 ሰላማዊ ሰዎች መገደላቸውንና 98 ሰዎች መቁሰላቸውን የሆስፒታል ምንጮች ሲናገሩ፣ የሶማሊያ ባለስልጣናት ደግሞ ከሚሊሻዎቹ ወገን 30 ተገድለዋል ብለዋል። ይሁንና ከመንግስት ወታደሮች በኩል የሞቱ እንዳሉም ሆነ እንደሌሉ ወዲያውኑ አለመናገራቸውን አሶሲየትድ ፕሬስ ዘግቧል። መንግስት ሞቱ ስላላቸው ሚሊሻዎች ደግሞ ከገለልተኛ ወገን ማጣራት አልተቻለም። ባይዶዋ የሚገኘው የቤይ ግዛት ሆስፒታል የአስቸኳይ ሕክምና ክፍል ኃላፊ እንደተናገሩት ከቆሰሉት መካከል 28ቱ ሴቶች ናቸው። የተባበሩት አረብ ኤሚሬቶች አዲስ ጥቃት ሰነዘረችብኝ ካለችው ከኢራን ጋር የነበራትን ሁሉንም ንግድ ለጊዜው ማቋረጧን ዛሬ ረቡዕ አስታወቀች። ኤሚሬቶች የውጭ ጉዳይ ሚኒስቴር መንግስታቸው በኢራን ላይ የቅጣት እርምጃ ለመውሰድ መወሰኑን አስታውቋል። ሚኒስቴር መስሪያ ቤቱ ባወጣው መግለጫ መሰረት ተጨማሪ መግለጫ እስከሚሰጥ ድረስ እርምጃው ሁሉንም የንግድና የፋይናንስ ግብይቶች አግዷል። በዩናይትድ ስቴትስ ማዕቀቦችና እገዳ እየተቀጣች ነው የምትባለውን ኢራንን ይበልጥ የሚያገል ይሆናል ተብሏል። እርምጃው ትናንት ለሊት ወደ ኤሚሬቶች የተተኮሰ የረጅም ርቀት ተወንጫፊ ሚሳኤል በአገር አቀፍ ደረጃ ነዋሪዎች መጠለያዎች እንዲፈልጉ አስገድዶ ነበር። የትናንቱ የሚሳኤል ጥቃት ከቅርብ ሳምንታት ወዲህ ለመጀመሪያ ጊዜ ለነዋሪዎች ማስጠንቀቂያ ያሰጠ ነው። ትናንት ለሊት ወደ ኤሚሬቶች ተተኮሱ የተባሉት ሁለት ሚሳኤሎች ፋርስ ባህረ ሰላጤ ውስጥ መውደቃቸው ተሰምቷል። ኤሚሬቶች ሚሳኤሎቹን በመተኮስ ኢራንን ብትከስም ኢራን ግን አስተባብላለች። በማዕከላዊ አፍሪካ ሪፐብሊክ በአንድ የወርቅ ማዕድን ማውጫ ስፍራ ዛሬ በደረሰ የመሬት መደርመስ አደጋ ቢያንስ 100 ሰዎች ሞተዋል ሲሉ የአካባቢው ምንጮች አስታወቁ። ማዕከላዊ አፍሪካ ሪፐብሊክን ከካሜሩን ጋር በሚያዋስነው ዞምቦዬ በተባለ ስፍራ በሚገኝ ህገወጥ በተባለ በዚህ የማዕድን ማውጫ ትናንት ከሰዓት በኋላ በደረሰው በዚህ አደጋ የሞቱት ቁጥር አንድ የአካባቢው የመንግስት ሰራተኛ እንዳሉት ወደ 40 ይደርሳል። የአካባቢው ነዋሪዎች ግን የሟቾቹ ቁጥር ወደ 100 ይጠጋል ሲሉ ዛሬ ተናግረዋል። የአካባቢው ባለስልጣናት በበኩላቸው በአሁኑ ጊዜ የሟቾቹን ቁጥር መናገር አስቸጋሪ መሆኑን ገልጸዋል። በአካባቢው በቁፋሮ ላይ የነበረ አንድ ግለሰብ ደግሞ መሬቱ ሙሉ በሙሉ ተደርምሶ ሰዎቹ ተቀብረዋል ብለዋል። በአካባቢው በህይወት የተረፉም ሆነ ሌሎች የደረሱበት ያልታወቀ ሰዎች ፍለጋ ቀጥሏል። ይህ ዶች ቨለ ዲደብሊው ነው። ከዶች ቨለ ዜናውን ለማብቃት እንሆ ዋና ዋና እርሶቹን በድጋሚ። የሀገራዊ ምክክር ጉባኤ ተሳታፊዎች በ8 አጀንዳዎች ላይ የመከሩባቸው ምክር ሀሳቦች የተጠናቀሩበት የመጨረሻ ሰነድ ነገ ለ4000 ጉባኤተኞች እንደሚቀርብ የሀገራዊ ምክክር ኮሚሽን አስታወቀ። በጎርጎርሳዊ 2005 ዓ.ም በዓለም ዙሪያ 350 የእርዳታ ሰራተኞች መገደላቸውን የተባበሩት መንግስታት ድርጅት ዛሬ አስታወቀ። አብዛኛዎቹ በጋዛና በሱዳን መገደላቸውን ያሳወቀው ድርጅቱ ሰብአዊ አገልግሎት ይሰጡ በነበሩት በእነዚህ ሰዎች ላይ የተፈጸሙት እንግድያዎች ተቀባይነት የሌላቸው ሲል ኮንኗል። የዘንድሮውን የጀርመን አፍሪካ ሽልማት ኬንያዊቷ ዋዊራ ንጂሩ አሸነፉ። የጀርመን አፍሪካ ፋውንዴሽን የ35 ዓመቷን ንጂሩን ለሽልማቱ የመረጠው በመቶ ሺዎች ለሚቆጠሩ ኬንያውያን ተማሪዎች ምገባ በማደራጀት ላበረከቱት አስተዋጽኦ ነው። ዜናው በዚሁ አበቃ።
1: የዓለም ዜና ሂሩት መለሰነች አሰማችን።
0: የዜና መጽሔት
1: የኢትዮጵያ የምክክር ኮሚሽን የመጨረሻ ሰነድ ዩናይትድ ስቴትስ ለኢትዮጵያውያን የሰጠችው ጊዜያዊ የመኖሪያና የሥራ ፍቃድ መቋረጡ፣ ሰሜን ጎንደር ዞን ጠለምት ወረዳ ውስጥ ድርቅና ወረርሽኝ ሰዎችና እንስሳት መግደሉ፣ እንዲሁም የኑሮ ውድነት በቡሄ በዓል ላይ ያሳደረው ጫና ያልናቸውን 4 ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። የኢትዮጵያ ሀገራዊ ምክክር ጉባኤ ተሳታፊዎች በ8 አጀንዳዎች ላይ የመከሩባቸው ሐሳቦች የተጠናቀረበት ሰነድ ነገ ለ4000 ጉባኤተኛው ይቀርባል ተባለ። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እንዳሉት ሰነዱ 120 ቡድን ባሉት አጠናቃሪ ስብስብ የተዘጋጀና ጉባኤተኛው የተስማማባቸው ናቸው። በውይይቱ የሚሳተፉ አንድ ጉባኤተኛ ከአንድ ወር በላይ የሆነው የምክክር ሂደት ግልጽና ነፃ ውይይት የተደረገበት እንደነበር አስታውቀዋል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል።
5: የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ሰኞ ዕለት በሰጡት መግለጫ የጉባኤውን ምክረ ሐሳብ ያዘው የተጠናቀረ ሰነድ ዛሬ ረቡዕ በ4000 ጉባኤተኞች ይጸድቃል ብለው ነበር። ሐላፊዋ ዛሬ እኩለ ቀን ላይ በሰጡት መግለጫ ደግሞ 120 ቡድን ባለው አጠናቃሪ ቡድን አንድ ወጥ የሆነ ሰነድ ተዘጋጅቷል። ይሄው ሰነድም ነገ ለጠቅላላው ጉባኤተኛ ይቀርባል።
3: ይሄ ስራ የስምንቱንም ቡድን አጀንዳ አጠናክሮ ማቅረብ ጥንቃቄም ይፈልጋል። ስራ እንደመሆኑ ግዜ ትንሽ ፈጅቷል። እስከ ትናንት ማታ ድረስ ሲሰሩ ቆይተው አንድ ወጥ የሆነ ሰነድ ስምንቱም አጀንዳዎች ምክረ ሐሳብ ላይ አውጥተዋል አዘጋጅተው።
5: እያንዳንዱ ቡድን በሚቀርበው ሰነድ ላይ የመጨረሻ የተባለን ግብአትና አስተያየት ማስገባት እንዲችል አሰራር መዘርጋቱንም ምክትል ዋና ኮሚሽነሩ አገልጸዋል።
3: ማምሻቸውን እነዚህ 120ዎቹ አጠናካሪ ቡድኖች የመጨረሻዎቹን ግብአቶች በማካተት የመጨረሻውን ሰነድ አጠናቀው ያዘጋጃሉ ማለት ነው። በዚህ መሰረት በነገው ዕለት ይሄ የተጠናከረው የመጨረሻው ሰነድ ለ4000 ተሳታፊ ቀርባል ማለት ነው።
5: ምክትል ዋና ኮሚሽነር ሂሩት ገብረስላሴ የኢትዮጵያ ሕዝቦች አንዳንድ የተዛቡ መረጃዎችን በመስማት እንዳይወዛገቡ አሳስበዋል። የተዛቡ ያሏቸው መረጃዎች ግን የትኞቹ እንደሆኑ አልጠቀሱም። አክለውም ሕዝቦች ትክክለኛ የሆኑ ሚዲያዎችን እንዲከታተሉ በሚል አሳስበዋል። ሐላፊዋ ትክክለኛ የሆኑ ያሏቸው መገናኛ አውታሮች የትኞቹ እንደሆኑም በምን መመዘኛ እንደዚያ እንደተባሉም አልገለጹም። ከዚሁ ጋር በተያያዘ ከቀናት በፊት በኮሚሽኑ የቴሌግራም አውታር ላይ ለመገናኛ ብዙሃን ባለሙያዎች በተቀመጠ ማሳሰቢያ የሀገር ሽማግሌዎች ስራቸው ገና ስለሆነ ቃለ ጉባኤ ያዥዎች በገለልተኝነት የሁሉንም ሐሳብ ማስፈር ስላለባቸው፣ አመካካሪዎች ምክክሩን በገለልተኝነት መምራት ስላለባቸው፣ ታዛቢዎች ሐሳባቸውን የሚገልጹበት ጊዜ ባለመሆኑ በቃለ መጠይቃችሁ እንድታካትቷቸው አይመከርም ተብሏል። በተጨማሪም ስለ ምክክሩ አጠቃላይ ሂደት ሐሳባቸውን መግለጽ የሚችሉት ተመካካሪዎች ብቻ ናቸው የሚል አቅጣጫም ተሰጥቷል። እነዚህ የተጠቀሱ አካላት ቃለ መጠይቅ ተደርጎላቸው ዘገባ መሰራቱ እንደተመለከተ የገለጸው የኮሚሽኑ የግንኙነት አምደ መረብ ላይ ይህ እንዳይደገም እናሳስባለን በሚልም ተጽፏል። የምክክሩ ተሳታፊ የሆኑት የኢሶዴፓ ምክትል ሊቀመንበር ዶክተር ራሂል ባፌ በስካሁኑ ሂደት ምልከታቸውን አጋርተውናል።
6: የሚካሄዱ ውይይቶችን ማየት ችለናል። ምን ያገኘኛል ስሜት ሳይኖር የውስጣቸውን የወከሉትን ህዝብም እያስታወሱ በነጻነት ያወሩ ነበር፣ ይወያዩ ነበር። የተፈራውን ያህል ደግሞ ዴድሎኮች አልነበሩም። ይሄ ቅርቃር የገቡ ይፎች አላስተዋልንም። ያስገረመን ነገር ቢኖር እሱ ነው። መጀመሩ በራሱ ለኢትዮጵያ ድል ነው ብለን ነው የወሰድነው።
5: ምክትል ዋና ኮሚሽነሯ የአማራ ብሔራዊ ንቅናቄ አብን በኮሚሽኑ ላይ ላቀረበው ቅሬታ ምላሽ አልሰጡም። አብን ተለይተው የታወቁ ያላቸው ግን በስም ያልጠቀሳቸው ሁለት ኮሚሽነሮች በቀጥታ በምክክሩ ሂደት ውስጥ በተለይም በከተሞች አጀንዳ ውስጥ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ

0: ምህጻሩ እንዲቋረጥ የዩናይትድ ስቴትስ ፍርድ ቤት ትናንት ወስኗል። የፌደራል ዳኛ ብሪያን መርፊ በጊዜያዊ የመኖሪያ ከለላ ስር ለሚኖሩ ወደ 5000 የሚጠጉ ኢትዮጵያውያን ከአገር ከመባረር ጥበቃ የሚከላከልላቸውን ጊዜያዊ ከለላ መብት እንዲቋረጥ ውሳኔ ማሳለፋቸውን የተነገረው። የአትላንታው ዘጋቢያችን ታሪኩ ኃይሉ ዝርዝር ዘገባ ልኮልናል።
1: የአሜሪካ ፌደራል ፍርድ ቤት ዳኛ ብሪያን መርፊ በዩናይትድ ስቴትስ ውስጥ ለአፍሪካ ስደተኞች መብት የሚሟገት አንድ ድርጅት የቡርዱ የህግ ጥያቄ ውሳኔ ሲያገኝ ድረስ በሰብአዊነት ሁኔታ ጊዜያዊ ጥበቃ የሚደረግበት መብት እንዲራዘም ያቀረበውን ጥያቄ ውድቅ አድርገውታል። የውሳኔ እስከቅርብ ጊዜ ድረስ በአሜሪካ ውስጥ በህጋዊ መንገድ ለመኖርና ለመስራት በጊዜያዊነት የተፈቀደላቸው ኢትዮጵያውያንን ጨምሮ ከአንድ ሚሊዮን በላይ ሰዎችን ጥበቃ የሚነፍክ የፍርድ ቤት የመጨረሻው ብያኔ ነው። ዶቼ ቬለ ያነጋግራቸው የህግ ባለሙያ ዶክተር ማህሙድ ሸቱ ጉዳዩን አስመልክቶ እንደገለጹት የኢትዮጵያኑ ጊዜያዊ ከለላ መብት በየጊዜው ሲራዘም ከቆየ በኋላ የመጨረሻው ውሳኔ ተሰጥቶበታል።
2: ዲኤችኤስ እና ይሄ ዩኤስሲአይኤስ የሚባለው ተቋም ለሳምንት ለ15 ቀን ኤክስቴንድ ያደረጉት ነበር የኢትዮጵያውያኖችን የቲፒኤስ ስታተስ በተመለከተ ማለት ነው። አሁን ላይ ለራሱ እስከ ኦገስት 19 ድረስ ነበር ኤክስቴንድ የተደረገው። ይሄ ባለበት ሂደት ውስጥ ይሄንን እግድ የጣለው ዳኛ ውሳኔ ወስኖ እግዱን ያነሳበት ሁኔታ ነው ያለው ማለት ነው።
1: ከ2020 መጨረሻ ጀምሮ በኢትዮጵያ ትግራይ ክልል ውስጥ ተቀስቅሶ በኋላም ወደ ሌሎች የሀገሪቱ አካባቢዎች የተዛመተውን የትጥቅ ትግል ተከትሎ ነበር የጆሴፍ ባይደን አስተዳደር በ2022 ወደ አሜሪካ ለገቡ የተወሰኑ የኢትዮጵያ ዜጎች ከሀገር ከመባረር የ12 ወራት ጊዜያዊ ጥበቃ የሰጠውም። ጊዜያዊ የህጋዊነት ከለላ መብት ወይም ቲፒኤስ ከጦርነት ከተፈጥሮ አደጋዎች ወይም ከሰብአዊ ቀውሶች የሚሸሹ ሰዎች በአሜሪካ ውስጥ መባረርን ሳይፈሩ ለመኖርና ለመስራት ጊዜያዊ ፍቃድ ይሰጣቸዋል። የአሜሪካ ጠቅላይ ፍርድ ቤት በቅርቡ ባሳለፈው ውሳኔ አስተዳደሩ ከሶሪያና ከሄይቲ ለመጡ ስደተኞች የተሰጠውን ጊዜያዊ ጥበቃ እንዲያቆም ወስኗል። ይህም በመቶ ሺዎች የሚቆጠሩ ሰዎች ከአሜሪካ እንዲባረሩ መንገድ ጠርጓል። የፌዴራል ዳኛው በትላንትናው ዕለት የሰጡት ውሳኔ ለኢትዮጵያን የጊዜያዊ ከለላ መብት ተጠቃሚዎች ምን ማለት እንደሆነ ዶክተር መሐሙድ ሲያብራሩ እንዲህ ብለዋል።
2: ወደ 5000 የሚጠጉ ኢትዮጵያውያኖች የዚህ ዕድል ተጠቃሚዎች አሉ። የእነሱ እጣ ፋንታ ከዚህ በኋላ በቲፒኤስ ምንም አይነት የሆነ ጠለላ ሊያገኙ የሚችሉበት ነባራዊ ሁኔታ የለም ማለት ነው። ግን በላይ ሆኖ አማራጮች ራሳቸው ፈልገው ሊሆን ይችላል። እስካሁን ወደፊትም ደግሞ መፈለግ ሊገባቸው ይችላል ማለት ነው። አማራጭ የሆኑ
1: የህግ ባለሙያው እንደሚሉት ቲፒኤስ ብቻ ያላቸው ኢትዮጵያን እንደ የግለሰቡ ሁኔታ ሌሎች የህግ አማራጮች ሊኖራቸው ይችላል።
2: የፖለቲካል አሳይለም ሊሆን ይችላል፣ ወይም ደግሞ በቤተሰብ ጋር በተያያዘ ሊሆን ይችላል፣ ከኤምፕሎይመንት ጋር በተያያዘ ሊሆን ይችላል፣ ቫዋ ሊሆን ይችላል፣ ቫዋላንት አገን ሱመን የሚባል ኮንሰፕት አለ፣ ከዛ ጋር በተገናኘ ሊሆን ይችላል። ህጻናቶች ከሆኑና በቤተሰቦቻቸው ኒግሌክት ተደርገው ከነበረ ወይ አባንዳን ተደርገው ከነበረ እሱም ለራሱ እንደግራውንድ አድርገው ፕሮቴክሽን ከዚህ ሀገር ማግኘት የሚችሉበት ሂደት አለ።
1: የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ባለፈው የካቲት ወር ለኢትዮጵያን የተሰጠውን ጊዜያዊ ጥበቃ ለማስቆም ቢሞክርም የእርምጃ ተግባራዊ ከመሆኑ በፊት በፌዴራሉ ዳኛ ብሪያን መርፊ ታግዶ የኢትዮጵያኑ መብት ለጊዜው እንዲቀጥል ተደርጓል። በወቅቱ ኢትዮጵያን የጊዜያዊ መብት ተጠቃሚዎችና የሲቪል ማህበረሰብ ድርጅቶች የሀገር ውስጥ ደህንነት መስሪያ ቤት ውሳኔን በፌዴራል ፍርድ ቤት ተቃውመውት ነበር። የአሜሪካ ጠቅላይ ፍርድ ቤት በጉዳዩ ላይ ውሳኔ ካሳለፈ በኋላ ዳኛ ብሪያን መርፊ የኢትዮጵያ ቲፒኤስ መቋረጥን ሲያግድ የነበረውን የፍርድ ቤት ጥበቃ እንዲነሳ ነው ያደረጉት። ዳኛው በዚህ ውሳኔ የህግና የሂደት ጥሰት በሚሉ ምክንያቶች የጊዜያዊ ጥበቃ መብት መቋረጥን ለመቃወም የነበሩትን ክርክሮች ውድቅ አድርገዋቸዋል። ሆኖም የሀገር ውስጥ ደህንነት መስሪያ ቤት ውሳኔ በዘር ወይም በብሔራዊ ማንነት ላይ በተመሰረተ አድሎ ተነሳስቶ የተወሰደ እንደሆነ የሚለውን የህገ መንግስት ጥያቄ ማቅረብ እንዲቀጥል መፍቀዱን ዶክተር ማህሙድ አብራርተዋል። ለዶች ቨለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
0: በአማራ ክልል ሰሜን ጎንደር ዞን ጠለምት ወይም ደጃች ሜዳ ወረዳ በተከሰተ ድርቅና ወረርሽኝ ምክንያት የሰው ህይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸውን የአካባቢው ነዋሪዎችና ባለስልጣናት አስታወቁ። የበስቃ ቀበሌ አስተዳዳሪ አቶ ዘነበ ቢራሳው ከሰኔ ወር ጀምሮ በመግብ ጥራትና በወረርሽኝ 35

0: ሰዎች መሞታቸውን ሲናገሩ በአገጣ ቀበሌ ደግሞ 8 ሰዎች ህይወታቸው ማለፉን ኗሪዎቹ አስታውቀዋል። ኢሳያስ ገላው ከደሴ።
1: በአማራ ክልል ሰሜን ጎንደር ዞን በጠለምት ደጃሽ ሜዳ ወረዳ የዝናብ ጥረት ባስከተለው ድርቅና በሽታ ምክንያት የሰውና በሽዎች የሚቆጠሩ እንስሳቶች ህይወት ማለፉን የአካባቢው ኗሪዎች ተናገሩ። በ10 ቀበሌዎች በጠና ተከስተዋል በተባለው ድርቅ ምክንያትም ከሰኒወር በኋላ የሰዎች ሞት እየተመዘገበ መሆኑን የቀበሌ አስተዳዳሪዎች ይናገራሉ። በወረዳው የበስቀያ ቀበሌ አስተዳዳሪ ሆኑት አቶ ዘነበ ቢረሳው እርሳቸው በሚያስተዳድሩት ቀበሌ 35 ሰዎች ከድርቅ ጋር በተያያዘ ረሃብና መሞታቸውን ይናገራሉ።
2: ከሰኔ 12 ቀን ከሚካሄድ ጀምሮ እስካሁን በድርቅ ምክንያት የሞተ ሰው ያው በአባወራ በማወራም ሲል 35 ሰው ሞቷል። በቀላሉም ያው በቆጥር ማለት ነው። ለህዛ ወዲህ በተለያየ ጉዳይ ዝም ብሎ በድንገት በጦርና በተለያየ የሚሞተው አልቆጥረውም። ጉዳይ ተያይዞ ዝም ብሎ በተግባርም ወንደ ተለያየ ብሎ ያለ አደም የሆነ ስሮ ጊዜ ምግብ ማነት የሆነ ነገር አለ የሚነሳ ወረሽን ማለት ነው። እንደዛ አካባቢ 35 ሰዎች ናቸው።
1: ሌላው ለዶቼ ቬለ አስተያየታቸውን የሰጡት የአገጣ ቀበሌ ኗሪ ቄስ መብራት ሙላው በቀበሌው በርካቶች አካባቢውን ለቀው በድርቁ ምክንያት እየተሰደዱ መሆኑን ገልጸው በቀበሌው 8 ሰዎች በድርቅ ምክንያት ሞተዋል ሲሉ ይገልጻሉ።
3: ትልልቅ ሰዎች እና እነዚህ ደግሞ ህፃን መጓተቱ ካልሆነ ይህ ባልና ምሽት ወጣት ነገር አቅም ያለው ወታለ ብለው ነው። ምን ነው ፈርዶብን መስሎኝ በዚህ አካባቢ ማዶ ተማዶ የጭንፍራን ይዞ ከረዋ ይዞ ባለው ወደ ታች ወታለ ብለው ነው። አባትዬ
1: ምን ያህል ሰው ሙቷል በድርቁ ምክንያት?
3: 8 ሰዎች ሙተዋል። እዚህ የቋከን ባለ የቆላማ አካባቢዎች
4: በድርቁ ምክንያት ነው የሞቱት?
3: አዎ በድርቁ ምክንያት። እንስሳትማ አይቆጠርም።
1: በተመሳሳይ መልኩ በወረዳው የሬን ቀበሌ ነዋሪና አስተዳዳሪ የሆኑት አቶ ሸቴ በረከተ አብ በርካታ እንስሳቶች መሞታቸውንና ጉልበት ያላቸው የቀን ስራ ለመስራት መሰደዳቸውን ይናገራሉ።
5: የከፍት ነው የነበረ ሚስተር ያደረው ሀገሩ መሄጃ መሰደጃ ቦታ ስለሌለ አልቋል። ምንም ነገር የለም። ማህበረሰቡ ማውል የስፍራው እየሄደ የቀን ስራ ሊሰራ የቀን ስራን ብናገኝ ወይም ስለ ማርያም ብለን በደብር እየለመነ እንበላ ብሎ በስደት ላይ ነው ያለው። እንስሳት የለም አልቋል። በየሞት በራብ አሁን ብዙ ሰው የተጠቃለልን ሰው እንግዲህ አንድ ሰው ትላንትና ተቀብሯል። ቄስ ገብረ መድን የሚባል
1: በጠለምት ደጃች ሜዳ ወረዳ ድርቁ በጠና በ10 ቀበሌዎች ላይ ተከስቷል የሚሉት የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ የሆኑት አቶ መሰረት ጥላሁን ከ80,000 በላይ ሰዎች ለችግር ተዳርገዋል ሲሉ ይገልጻሉ።
6: ማስር ቀበሌ ነው። ከቀበሌዎችም እረም፣ በተል፣ በስኪያ፣ መረብላ፣ መረብ ገብርኤል፣ ዘረፋ፣ አገጣ፣ ከረዋ፣ መዳኔ መሻገሪያ እና አተባ ይባላሉ። ከእነዚህ ውስጥ ወደ 22,331 የቤተሰብ ኃላፊዎች የሚገኙ ለችግር ተጋላጭ ናቸው። በቤተሰብ ደረጃ ወደ 86,631
1: 14,088 እንስሳቶች በድርቁ ምክንያት እንደሞቱ የሚናገሩት አቶ መሰረት አካባቢያቸው ለቀው የሚሰደዱ ሰዎች ቁጥር ጨምረዋል ብለዋል።
6: እንስሳት አንጻርም አሁን ባለበት ሁኔታ እንስሳቶች በከፍተኛ ደረጃ የሞቱ ያሉበትና የተሰደዱ ያሉበት ሁኔታ ነው ያለው። እስካሁን ባለ ሁኔታ በጣም ወደ 14,088 የሚሆኑ እንስሳት እስካሁን በመረጃችን በስደት ደረጃ ወደ አጎራባች ወረዳዎች አካባቢ አሁን እስካሁን ድረስ ያው እየቀኑ ነው የሚሰደደው። አጠቃላይ የውሃ ሁኔታ፣ የሰው የህፃናት ምግብ እጥረት፣ እንስሳት የምግብ እጥረት፣ የእንስሳት ሞት በከፍተኛ ሁኔታ እየጨመረ ያለበት ሁኔታ ነው ያለ።
1: እስካሁን በድርቁ ምክንያት ሰው እንደሞተ አላረጋገጥንም ያሉት አቶ መሰረት ጥላሁን በወረዳው የተከሰተውን ድርቅ ግን ከዞን እስከ ክልል አሳውቀናል ይላሉ።
6: አሁን እንደዚህ የዚህ ችግር ምክንያት የሞተ ሰው መረጃ ደረሰን እስካሁን ድረስ አልደነገምንም። ጉዳዩን የሚመለከተው አካል አሳውቀናል። እስከሚመለከተው ድረስ ከዞን እስከ ክልል ድረስ አሳውቀናል።
1: የተከሰተውን ድርቅ በተመለከተም የሰሜን ጎንደር ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊን ለማነጋገር እያደረግነው ጥረት ስብሰባ ላይ ነኝ በማለታቸው ሳይሳካ ቀርቷል። ለዶቼ ቬለ ዘገባ ኢሳያስ ገላው።
0: የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። የስንዴና የዱቄት ዋጋ ጭማሪ ማድረግ ከሌሎች ሸቀጦች የዋጋ ንረት ጋር ተዳምሮ የዘንድሮን ቡሄ ቀዝቃዛ ድባብ አላብሶታል። የአዲስ አበባ ወኪላችን ሀና ደምሴ እንደምትለው በኑሮ ውድነት ምክንያት እናቶች የቡሄ ዳቦ ወይም የሙልሙል ዳቦ መጋገሪያ ባህልን ለማስቀጠል እየታገሉ ነው። ዝርዝሩን እንሆ።
7: የዘንድሮው የቡሄ በዓል ሲቃረብ በገበያ ላይ የታየው የስንዴና የዱቄት ዋጋ ጭማሪ የብዙ እናቶችን እጅና የቤተሰብ በጀት እየፈተነ ይገኛል። ይህ ባህላዊ በዓል የዳቦ መዓዛው በከፍተኛ ኢኮኖሚ ጫና ምክንያት ዘመናትን የተሻገረ ባህል በየቤቱ የፋይናንስ ፈተና ሆኗል። በአሁኑ ወቅት ገበያዎች ላይ 1 ኪሎ ግራም የስንዴ እህል ከ100 ብር እስከ 125 ብር ይጠራል። እንዲሁም ተለቅሞ ተፈጭቶ የተዘጋጀ የዳቦ ዱቄት በኪሎ ከ130 ብር እስከ 145 ብር በመሸጥ ላይ ይገኛል። ቅመማ ቅመም፣ ኮባና የማገዶ ወይም ኤሌክትሪክ ወጪ ጋር ሲደመር ለአንድ ቤተሰብ ከ10 እስከ 15 ሙልሙል ዳቦዎችን ለመጋገር ቢያንስ በትንሹ የ1000 ብር ወጪ ይጠይቃል። ይህ ደግሞ አነስተኛና መካከለኛ ገቢ ላላቸው ቤተሰቦች ከፍተኛ ጫና ነው። ቡሄ ብርሃንን የሚያበስር አዲስ አመት የምንቀበልበት በዓል በመሆኑ እንዲውልንቶ አንችልም ይላሉ ዳቦ በመጋገር የሚተዳደሩት እናት።
8: የዘንድሮ የቡሄ በዓል ስራው ቀዝቀዝ ያለ ነው፣ ውድ ነው ሁሉ ነገር። አምና ቢያንስ ለአንድ ሰው ብቻ 500 ሙልሙል ነበር የታዘዝኩት። ከአራት ቀን በፊት ነው ስራ የጀመርኩት። አምና በጣም አሪፍ ነበረ፣ ዋጋውም ዝቅ ያለ ነበረ። ብዙም ከስተመሮች ነበሩኝ። አሁን ግን በቃ ዱቄቱም ላይ ነው፣ ሰማይ ነው። ኮባው ራሱ በቃ ትንሽዬ ናት የምትሸጠው እና አያዋጣም። በቃ ኤሌክትሪክ ፍጆታው በእንጨት ይጋገር እንዳይባል እንኳን የእንጨቱም ያው ነው። እንደውም ኤሌክትሪኩ ይሻላል ቢቆጥርም የኤሌክትሪኩ ፍጥነትም ይኖረዋል። እንጨቷ ግን ምንም ነገር አትሰራም። አሁን ኮባ ውድነት፣ የዱቄት ውድነት፣ በቃ ገበያም ሸሻውም፣ በቃ ሰውም ኑሮ ሁሉም ላይ ስለሆነ ኑሮ የጨመረው። እንግዲህ አሁን ብዙም አልሰራውም፣ ትንሽ ነው የሰራሁት። ያምነው የተሻለ ነበረ።
7: እናቶች ባህሉ ሙሉ በሙሉ እንዳይቋረጥ የተለያዩ ማስተካከያዎችን በማድረግ ላይ ይገኛሉ። ምንም እንኳን ከዳቦ ዱቄቱ እስከ መጋገሪያ ኮባው ድረስ ያለው ዋጋ በጥፍ ቢጨምርም ቡሄ የልጆች በዓል ነውና ሙሉ በሙሉ ሙልሙል መጋገር ማቆም አይቻልም። እኛ ካቆመን ባህላችን ይጠፋል ሲሉ የተናገሩት ሌላኛው እናት ደግሞ ባይሆን መጠኑን ቀንሰን ባህሉን እናስቀጥላለን ሲሉ ይናገራሉ።
9: ስንዴም በጣም ዋጋው ጨምሯል። 1 ኪሎ 100 ብር ነው። ከአንድ ኪሎ በላይ ነው የገዛሁት። 1 ኪሎ ተገዝቶ ለቤተሰብ አይበቃም። ለቤት ለጎረቤት ቡሄ ለሚጨፍሩ ሰዎች ይሰጣል። በዚያ ምክንያት ያው ስንዴ ጨመረ እና ደግሞ በፍርኖ ዱቄት አያምርም። የባሉ ድባብ የሚያምረው በስንዴ ነው። በዚያ ምክንያት ያው ነው ስንዴ እንግዲህ እንደዚህ ሆኖ።
7: እኔ ልጅ እያለሁ እናቴ በደርዘን የሚቆጠሩ ትልልቅ ሙልሙሎችን ትጋግር ነበር። ዘንድሮ ግን ከ8 ኪሎ ይልቅ 3 ኪሎ ዱቄት ብቻ ነው የገዛሁት። ዳቦ ቢያንስም ምርቃቱና ባህሉ ግን አይቀርም ይላሉ ለዶቼ ቬለ ሲናገሩ። የእናቶች ቁርጠኝነት በብዙ የከተማ ቤተሰቦች ዘንድ ይታያል። ይህ ምናልባት የዳቦ መጠን እንዳለፈው ዘመን ሁሉ ትልቅ ላይሆን ይችላል፣ አንዳንዴም ለመቅመስ ያህል ብቻ ሊሆን ይችላል። ነገር ግን ባህሉ ለቀጣዩ ትውልድ እንዲተላለፍ ያደርጋልና የኑሮ ውድነቱ ቢኖርም በእነኚህ ብርቱ እናቶች የቡሄ በዓል መንፈስ አልደበዘዘም። በአዲስ አበባ ጎዳናዎች ቡሄ ባህሉ አልጠፋም፣ ቀጥሏል እንጂ። ለዶቼ ቬለ ራዲዮ ሀና ደምሴ አዲስ አበባ።
0: ዜና መጽሔቱ አበቃ። ወደ ሳምንታዊ ዝግጅቶቻችን ባጭር ሙዚቃ እንለፍ።

0: ወደ ሳምንታዊ ዝግጅቶቻችን አልፈናል። ቀዳሚው ከኢኮኖሚው ዓለም ነው። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና ኢራን በተከታታይ ያደረሳቻቸው ያጸፋ ጥቃቶች በተባበሩት አረብ ኤምሬቶች ኢኮኖሚ ላይ ያሳደሩት ተጽዕኖ ከፍተኛ ነው። የዱባይና የሌሎች ከተሞች ሆቴሎችና የቱሪዝም እንቅስቃሴ አታጉሏል። ባለሙያዎች፣ የሀገሪቱ ባለስልጣናትና ሌሎች ወገኖች ስለ ተባበሩት አረብ ኤምሬቶች ኢኮኖሚ የሰጡት አስተያየት ያካተተው ዘገባ ከኢኮኖሚው ዓለም ዝግጅት ማለት ነው እንደሚከተለው ይቀርባል። እስክንድር ፍሬው ነው ያጠናቀረው።
1: ኢኮኖሚው ዓለም
2: ኢራን የዋሽንግተን አጋር በሆነችው በዩናይትድ አረብ ኤምሬቶች ላይ ጥቃት ከመፈጸሟ በፊት በዱባይ ከሚገኙ የሆቴል አልጋዎች 80% የሚሆኑት በእንግዶች የተያዙ ነበሩ። ጥቃቱን ተከትሎ ግን ቁጥሩ የ70% ቅናሽ በማሳየት ወደ 10% ዝቅ አለ። ጦርነቱ በአቡዳቢ ኢኮኖሚ ላይ ያሳደረውን ተጽዕኖና የወደፊት ተስፋ የሚቃኘው የዛሬው ከኢኮኖሚው ዓለም ዝግጅት የሚጀምረው ይህንኑ የሆቴልና የቱሪዝም ዘርፍ መነሻ በማድረግ ነው። በእንግሊዝኛ ምህጻረ ቃል UAE በመባል ጭምር የተጠራው የዩናይትድ አረብ ኤምሬቶች ባለስልጣናት ባለፈው ሐምሌ ወር ከፍተኛ ትኩረት የሚስብ ማበረታቻ ይፋ አደረጉ። ከሐምሌ እስከ ጥቅምት ወር ባሉት ጊዜያት ውስጥ ጎብኚዎች በሀገሪቱ ውስጥ እንዲቆዩ ማሳመን የሚችሉ ነዋሪዎች $800 የሚያወጣ ጥቅማጥቅም እንደሚጠብቃቸው ባለስልጣናቱ ማስታወቃቸው ነበር ትኩረትን የሳበው። ይህ የሆነው ደግሞ አብዛኛዎቹ መንግስታት በኢራኑ ጦርነት ምክንያት ዜጎቻቸው ወደ UAE እንዳይጓዙ ገና የማስጠንቀቂያ መልእክቶች እየወጡ በነበረበት ወቅት ነው። ባለፈው የካቲት መጨረሻ ዩናይትድ ስቴትስ እና እስራኤል በኢራን ላይ ጥቃት መፈጸም ሲጀምሩ ተህራንም በበኩሏ UAEን ጨምሮ በባህረ ሰላጤው በሚገኙ የዋሽንግተን አጋሮች ላይ ጥቃት በመሰንዘር ምላሽ ሰጠች። ይህ ደግሞ የዱባይንና አካባቢውን የቱሪዝም እንቅስቃሴ በእጅጉ ጎዳው። ጥቃቱን ተከትሎም ቀደም ሲል እንደተገለጸው ለወትሮው 80% ሙሉ ከነበሩት በዱባይና አካባቢው የሚገኙ ሆቴሎች አልጋዎች በእንግዶች የተያዙት 10% ብቻ ሆኑ። ይህንን የገበያ መቀዛቀዝ ተከትሎ አንዳንድ የሀገሪቱ ሆቴሎች ቀደም ብሎ ከያዙት እቅድ በፊት ለእድሳት ተዘግተዋል። ሌሎች ባለአምስት ኮከብ ሆቴሎች ደግሞ የዩናይትድ አረብ ኤምሬቶች ነዋሪዎች የረፍት ጊዜያቸውን ለማሳለፍ በዚያ ለመቆየት እንዲመጡ የ50% ቅናሽ በማድረግ አግባብተዋል። በዩናይትድ አረብ ኤምሬቶች ካሉት ወደ 11.8 ሚሊዮን ነዋሪዎች ወደ 10.4 ሚሊዮን የሚሆኑት የሀገሪቱ ተወላጆች ወይም ዜጎች አይደሉም። የሀገሪቱ ዜጎች በዩኤኢ ያላቸውን የግብር ነጻ መብት ከሚያጣጥሙት ሚሊዮነሮች ጀምሮ በግንባታ ቦታዎች ላይ እስከሚሰማሩት የውጭ ዜጎች ወይም በጽዳት ስራ ተሰማርተው የሚያገኙትን ክፍያ በየሀገሮቻቸው ላሉ ቤተሰቦቻቸው እስከሚልኩት ያሉትን ሁሉ ይቆጣጠራሉ። የጸጥታ ስጋት ያደረባቸው በርካታ ባለሀብቶች ታዲያ የኢራን ሚሳኤሎች መተኮስ ሲጀምሩ ሀገሪቱን ለቀው ሄደዋል። ከጦርነቱ በኋላ እንዲመለሱ ለማድረግም አቡዳቢ ይበልጥ ለቀቅ ያለ የገቢ ግብር ክፍያ ተግባራዊ እንደምታደርግ አስታውቃለች። በዚህ አስቸጋሪ ጊዜ ወጣችሁ ለረጅም ጊዜ ብትቆዩ እንኳን በሀገሪቱ የነበራችሁ ከግብር ጋር የተያያዘ መብት የትም አይሄድባችሁም ብላለች። በዩኤኢ ባለው ሁኔታ ዋነኛዎቹ ተጠቂዎች አነስተኛ ክፍያ የሚያገኙ የውጭ ሀገር ዜጎች መሆናቸውን ዘገባዎች አመልክተዋል። ዘ ኒውዮርክ ታይምስ የተሰኘው የዩናይትድ ስቴትስ ጋዜጣ እንደዘገበው በተለይ በሆቴልና በቱሪዝም ዘርፎች ያሉ ስራዎች መጥፋታቸውን ተከትሎ ዝቅተኛ ክፍያ የሚያገኙ በርካታ የውጭ ዜጎች በአስቸጋሪ ሁኔታዎች ውስጥ ይገኛሉ። ሀገሪቱም የተጎዱ ዘርፎችን ለመርዳት በሚል የ680 ሚሊዮን ዶላር ድጋፍ ማዕቀፍ ይፋ አድርጋለች። ሆቴሎች፣ ሬስቶራንቶችና አንዳንድ የግል ትምህርት ቤቶች ከማዘጋጃ ቤት ክፍያ ነፃ እንዲሆኑ ወይም ቆይታው እንዲከፍሉ ማድረግ የድጋፍ ማዕቀፉ ከሚያካትታቸው መካከል ናቸው። ከዚህ የበለጠ የሚያሳስቡ ምልክቶች ግን አሉ። ተንታኞች እንደሚሉት በሰላጤው ሀገራት ያለው የውጭ ቀጥተኛ ኢንቨስትመንትና የአመታዊ ምርት ዋጋ ከኮቪድ-19 ወረርሽኝ በኋላ ለመጀመሪያ ጊዜ ይቀንሳል። ውጥረቶች የቀነሱ ቢሆንም ቀጠናዊ ግጭት ሊቀጣጠል ይችላል የሚለው የተደበቀ ስጋት በቀረውም የአመቱ ክፍል የኢንቨስተሮችን ስጋት ያጠናክራል ሲል በተለያዩ ጉዳዮች ላይ ትንታኔ የሚሰራው የኢኮኖሚስት የመረጃ ክፍል ባለፈው ወር መጨረሻ አመልክቷል። ቀጣሪ ድርጅቶችም ተጨማሪ ሰዎችን እንደማይቀጥሩና የሰራተኛ ቅነሳ ለማድረግ እያሰቡ እንደሆነ አስታውቀዋል። የሆርሙዝ ወሽመጥ መዘጋትን በመሳሰሉት ምክንያቶች የተከሰተው የዋጋ ንረትም የጥሬ እቃዎችና ከውጭ የሚገቡ ሌሎች እቃዎች ዋጋ እንዲጨምር አድርጓል። በዩናይትድ አረብ ኤምሬቶች ያለው የሪል ስቴት ወይም የማይንቀሳቀሱ ንብረቶች ዋጋም ቀንሷል። ሪፖርት የተደረጉት ቁጥሮችና ባለስልጣናቱ የወሰዷቸው ያሉ እርምጃዎች ሲታዩ የዩኤኢ ኢኮኖሚ ችግር የገጠመው መስሎ ይታያል። ስልጣን በተወሰኑ ቡድኖች የተያዘባት ሀገር አሁናዊ የቁጥር መረጃዎችን ይፋ አታደርግም። በተለያዩ ጊዜያት የተደመጡት የሀገሪቱ መሪዎች ቃለመጠይቆች ግን ተቃራኒውን ስሜት የሚሰጡ ናቸው። የኢራኑን ጦርነት ተጽዕኖ ለመቀነስ እየተወሰዱ ያሉ የኢኮኖሚ እርምጃዎች እንዴት በተለያየ መንገድ እየተተረጎሙ እንደሆነ የሚያሳየው አንዱ ምሳሌ የተስተዋለው የሀገሪቱ ማዕከላዊ ባንክ የምንዛሪ ልውውጥ ጥያቄ ለዩናይትድ ስቴትስ ሲያቀርብ ነው። በምንዛሪ ልውውጥ ስምምነት ሁለት ማዕከላዊ ባንኮች የተወሰነ መጠን ያለውን የአንዱን ሀገር ገንዘብ ከሌላው ሀገር ገንዘብ ጋር ለተወሰነ ጊዜ ይለዋወጣሉ። ስምምነቱ ሲያበቃም የተለዋወጡትን ገንዘብ በተመሳሳይ የምንዛሪ ተመን ይመልሳሉ። ከቅርብ ዓመታት ወዲህ የምንዛሪ ልውውጥ መስመሮች የኢኮኖሚ መረጋጋትን ለመጠበቅና የገበያው ጥረት ኢኮኖሚውን እንዳይጎዳ ለመከላከል ጠቃሚ መሳሪያ ሆነዋል ብሏል የአውሮፓ ማዕከላዊ ባንክ። ዩናይትድ አረብ ኤምሬቶች የምንዛሪ ልውውጥ ጥያቄ ማቅረቧን የሚገልጸው መረጃ መውጣቱን ተከትሎ የዩናይትድ ስቴትስ የገንዘብ ሚኒስትር ስኮት ቤሰንት ውይይት መካሄዱን አረጋግጠዋል። ውይይቱ የተካሄደው የዩኤኢ ኢኮኖሚ በኢራን ጦርነት ምክንያት የደረሰበትን ጉዳት ለመቋቋም እንዲችል መሆኑንም ጠቁመዋል። በዩናይትድ ስቴትስ የዩናይትድ አረብ ኤምሬቶች አምባሳደር ዮሱፍ አልኦታይባ ከዚያ በኋላ በማህበራዊ ሚዲያ በሰጡት አስተያየት ግን ሀገራቸው የውጭ ድጋፍ እንደማትፈልግ ጠቁመዋል። ዩናይትድ አረብ ኤምሬቶች የውጭ ገንዘብ ድጋፍ ያስፈልጋታል የሚል የትኛውም ሐሳብ አቡዳቢ ፈተናን በከፍተኛ ሁኔታ መቋቋም ከሚችሉ ኢኮኖሚዎች አንዷም ሆኗን የዘነጋ ነው ብለዋል። ባለፈው ግንቦት ለጋዜጠኞች መግለጫ የሰጡት የሀገሪቱ የባንኮች ፌዴሬሽን ሊቀመንበር አብዱል አዚዝ አልጉራኢሪም ተመሳሳይ ሐሳብ አንጸባርቀዋል። ካፒታል ከሀገሪቱ ይወጣል የሚልም ሆነ የዶላር እጥረት ስጋት አለመኖሩን የገለጹት የሚያስፈልገው መተማመንን መፍጠርና እኛ በጣም ከሚታመኑ የዓለም ኢኮኖሚዎች አንዱ መሆናችንን ማሳየት ነው በማለት የተናገሩት ደግሞ ለፋይናንሻል ታይምስ አስተያየት የሰጡ ሌላ የሀገሪቱ ምንጭ ናቸው። መቀመጫውን በእንግሊዝ ባደረገው ኦክስፎርድ ኢኮኖሚክስ በተባለው አማካሪ ተቋም የሚሰሩት የኢኮኖሚ ባለሙያው አዳም ሆልድስቶክም የአቡዳቢ የምንዛሪ ልውውጥ ጥያቄ የጥንቃቄ እርምጃ እንጂ የጎላ ችግር በመኖሩ የተደረገ አለመሆኑን ጠቅሰዋል። በዩናይትድ አረብ ኤምሬቶች የሚዘዋወረው የገንዘብ መጠን ባለፈው መጋቢት በ8% መቀነሱን ባለሙያው ለዶቼ ቬለ ተናግረዋል። ይሄም ሆኖ ዩናይትድ አረብ ኤምሬቶች የቆመችበት መሰረት ጠንካራ ነው። በሀገሪቱ በሚዘዋወረው የገንዘብ መጠን የነበረው ቅናሽም ከዚያ በኋላ ተረጋግቷል ብለዋል። በለንደን የኢኮኖሚ ትምህርት ቤት ተባባሪ ፕሮፌሰርና የሰላጤው ሀገራት የፖለቲካ ኢኮኖሚ ባለሙያ የሆኑት ስቲፈን ሄርቶግ በኢኮኖሚ ጉዳዮች ላይ ለሚያተኩረው መን ኤንድ ማክሮ የተሰኘ ፖድካስት ባለፈው ሐምሌ አጋማሽ ሲናገሩ በኢራኑ ጦርነት ምክንያት የተፈጠረውን ተጽዕኖ ጊዜያዊ አድርጎ የመመልከት ሁኔታ መኖሩን ገልጸዋል። በሀገሪቱ ባሉት የአክሲዮን ገበያዎች ያለውን የገበያ ምላሽ ብትመለከት፣ በዚያ ካሉ አጋሮቻቸው ጋር መቆየት ከሚፈልጉት የንግድ ተቋማትና ኢንቨስተሮች የሚሰማውን ብትመለከት፣ አሁንም እየተሳለ ያለው ስዕል ይህ ሁኔታ ጊዜያዊ ነው የሚሆነው የሚል ይመስለኛል። በተግባር ግን ይሄንን እርግጠኛ መሆን አንችልም። ሄርቶግ እንደሚሉት ጦርነቱ ያስከተለውን ችግር ትክክለኛ ስዕል ማግኘት የሚቻለው ከክረምቱ ወቅት በኋላ ነው።
3: The assumption on the ground still is that the whole thing is temporary, and I think the realization
2: መሬት ላይ ያለውን አረዳድ በተመለከተ አሁንም ሁሉም ነገር ጊዜያዊ ነው የሚል ነው። ጦርነትም ይሁን ሰላም የሌለበት ሁኔታ የተለመደ ሆኖ ለረጅም ጊዜ ሊቀጥል የመቻሉን ስጋት ግን ገና አላብላሉትም። የመርከቦች በሆርሙዝ ወሽመጥ በሰላም መተላለፍ ገና ሙሉ በሙሉ አልተረጋገጠም። የግጭት ማገርሸትም ሊኖር ይችላል እና አሁን መንግስትንና ባለሀብቶችን ጨምሮ በርካታ ተዋንያን ነገሮች ከጦርነት በፊት ወደ ነበሩበት እንደሚመለሱ ያስባሉ እና ሁኔታው ሙሉ በሙሉ እንደዛ ላይሆን ይችላል። አሁን ትንሽ ረፍት አለ፣ ምክንያቱም የክረምት ወቅት ስለሆነ እየተካሄደ ያለው የንግድ እንቅስቃሴ አነስተኛ ነው። ወትሮውንም ቢሆን ይህ የክረምት ወቅት በዩናይትድ አረብ ኤምሬቶች ያለው የሙቀት መጠን በከፍተኛ መጠን የሚጨምርበትና የጎብኚዎች ቁጥር የሚቀንስበት መሆኑን ሄርቶግ አስታውሰዋል። በሙቀቱ ምክንያት ሀገሪቱን ለቀው ከሄዱት የውጭ ዜጎች ስንቶቹ እንደሚመለሱ ለመረዳት መስከረምን መጠበቅ እንደሚያስፈልግም ተናግረዋል። የዩናይትድ አረብ ኤምሬቶች ኢኮኖሚ በቁልቁለት መንገድ ላይ ነው ወይንስ መልሶ እያንሰራራ ነው? ሆልድስቶክ እንደሚሉት ሁለቱም አረዳዶች በከፊል ትክክል ናቸው። አብዛኛው ጉዳት ያለው በችርቻሮ በትራንስፖርትና በቱሪዝም ዘርፍ ነው። ምክንያቱም የዓለም አቀፍ ጎብኚዎች ቁጥር ከ2023 በፊት በ2025 ወደ ነበረበት ደረጃ አይመለስም በማለት አስረድተዋል። የገንዘብ አገልግሎት ሰጪ ተቋማትና ከመንግስት ጋር ግንኙነት ያላቸው እንቅስቃሴዎች ግን በአንድ ዘርፍ ያጡትን በሌላው የማካካስ ስራ እየሰሩ መሆኑን ሆልድስቶክ አስረድተዋል። አጠቃላይ ስዕሉም የሆቴልና የቱሪዝም ዘርፉ ከሚያሳዩት የተሻለ መሆኑን ጠቅሰዋል። ፖሊስ ፈር የተሰኘው አማካሪ ድርጅት መስራችና በአረብ ሰላጤ ሀገራት ተቋም ተመራማሪ የሆኑት ሮበርት ሞጌሊኒስኪ የአካባቢው ሀገራት በተለያየ አቅጣጫ መወጠራቸውን ለዶቼ ቬለ ተናግረዋል። ኤምሬቶች ከኢራን ጦርነት ጋር የተያያዙ ጫናዎችን ለመቆጣጠር የሚችሉትን ሁሉ እያደረጉ ነው። ቀጠናው በግጭትና በመረጋጋት መካከል በቆመበት ሁኔታ ግን በበርካታ አቅጣጫዎች ኢኮኖሚ መገንባትና ማስቀጠል አስቸጋሪ ነው ብለዋል። ግጭቱ በዘላቂነት ባለመቆሙ እውነተኛ የሆነ የኢኮኖሚ ማገገም ስለመኖሩ መናገር እንደማይቻልም ሞጌሊኒስኪ ተናግረዋል። እሳቸውም ሆነ ሌሎቹ ባለሙያዎች ግን የዩናይትድ አረብ ኤሚሬቶች ኢኮኖሚ ወደፊት በጦርነቱ ከደረሰበት ጉዳት መልሶ እንደሚያንሰራራ ይጠብቃሉ። ጦርነቱ የሚያበቃ ከሆነ ለረጅም ጊዜ የሚቆይ ጉዳት አንጠብቅም ያሉት ወልድስቶክ ለኢንቨስትመንት አመቺ የሆነው የዩኤኢ ህግ የዓለም አቀፍ የአየር ትራንስፖርት ማዕከልና መናኸሪያ መሆኗና ኢንቨስትመንትና የሰው ኃይል ከመሳብ አንጻር ያላጥሩስም አሁንም እንዳለ ነው በማለት አስረድተዋል። የዛሬው ከኢኮኖሚው ዓለም ዝግጅት በዚሁ ተጠናቋል። እስክንድር ፍሬው ነኝ ከአዲስ አበባ።
0: ወደ ሌላኛው ሳምንታዊ ዝግጅት እናልፋለን። ሳይንስና ቴክኖሎጂ ነው። ሳይንስና ቴክኖሎጂ ዛሬ ያለ ኢንተርኔት የሰው ሰራሽ አስተውሎት ወይም AI አገልግሎቶችን ለማስፋፋት የሚጥሩ ኢትዮጵያውያንን ወጣቶች ማንነት ስራና ውጤታቸውን የሚቃኘው ሰለሞን ሙጫ አጠናቅሮታል።
1: ሳይንስና ቴክኖሎጂ
4: ሰው ሰራሽ አስተውሎት የሚል ትርጉም ያዘው አርቲፊሻል ኢንተለጀንስ ከቅርብ ዓመታት ወዲህ የመረጃ ፍሰትን ብቻ ሳይሆን ሰዎች እንዴት እንደሚሰሩ፣ ግኝቶችን እንደሚፈጥሩና እንደሚግባቡ ጉልህ ለውጥ እየፈጠረ ይገኛል። ይህ የፈጠራ ግኝት ዕውቀትንና መረጃን ፈጣንና የበለጠ ተደራሽ ያደረገ በግስጋሴ ላይ ይገኛል። በሰው ኃይል ሰዓታት የሚጠይቁ ስራዎችንና ተግባራትን በማይገመት ፍጥነት እየከወነም ይገኛል። ሙዚቃዎችን መፍጠር፣ ምስሎችንና ድምጾችን እንዲሁም ምስል ያዋሃዱ ተንቀሳቃሽ ፈጠራዎችን ማመንጨት፣ መረጃዎችን መተንተንና ሰዎች በአንድ ወቅት ለአመታት ስልጠና የሚያስፈልጋቸውን ክህሎቶችን በአጭር ጊዜ እንዲያዳብሩም እየረዳቸው ይገኛል። ወጣት ናትናኤል አዳነ ረዳት AI የተባለና ሰዎች ዘመናዊ ሊባሉ የማይችሉ ስልኮችን ወይም ቅፎችን በመጠቀም ያለ ኢንተርኔት ደግሞም በሀገር ውስጥ ቋንቋዎች አንድም አጭር የጽሑፍ መልእክት በመላክ አሊያም በመደወል አሁን ዘመናዊ ስልኮችን የያዙ ሰዎች ኢንተርኔትን ተጠቅመው በተመሳሳይ በመጠየቅ በቀላሉ የሚያገኙትን ሁሉን አቀፍ አገልግሎት ማግኘት የሚችሉበትን ፈጠራ ከሰሩ ሰዎች አንዱ መስራችና የእንቅስቃሴው ስራ አስኪያጅ ነው።
5: ቴሌኮም ባወጣው ዳታ መሰረት ኢትዮጵያ ውስጥ ካሉት 90 ሚሊዮን የሞባይል ሰብስክራይበሮች ውስጥ ግማሹ ብቻ ናቸው ስማርትፎን ተጠቃሚ። ከዛ ውጪ ያሉት ስቲል ኖርማል ጠቅጠቅ የምንለውን ስልክ ነው የሚጠቀሙት ማለት ነው። ሶ እንዲህ አይነት ሰዎች ያው ሁላችንም የምንጠቀመውን AI አገልግሎት የፐርሰናል አሲስታንት አገልግሎትን መጠቀም አይችሉም ማለት ነው። ሶ ይህም የሚሆነው ወይ ስማርትፎን ያስፈልጋቸዋል፣ ወይ ኢንተርኔት ያስፈልገዋል፣ ወይም ደግሞ የእንግሊዝኛ እውቀት ይጠይቃቸዋል ማለት ነው እነዚህ ነገሮችን ለመጠቀም። ሶ እነዚህ ነገሮች በማይኖሩበት ጊዜ ከAI የሚገኘውን ጥቅም ሊያገኙ አይችሉም ማለት ነው። ሶ ይህንን ለመፍታት ረዳት AI የሚባል ሶሉሽን ይዘን መጥተናል።
4: አሁን የምንገኝበት ወቅት በተለያዩ የሙያ መስኮች ውድ ዋጋ የሚጠየቅባቸው የምክር አገልግሎቶች በንጽጽር በቀላሉ ውጣ ውረድም ሳይበዛ ሀብትም ሳይባክን እየተገኙ ያሉበት ነው። ይህ ለትምህርት ለልዩ ልዩ የሙያ መስኮች ምርታማነትና ለፈጠራ ከፍተኛ እድሎችን አመቻችቷል። ረዳት AI የተባለው የነ ናትናኤል አዳነ የፈጠራ ግኝት ከዚህ በላይ ጨመርኩት ያለው በጎ ነገር ሀገር ውስጥ ቋንቋዎችን ታሳቢ አድርጎ መጀመሩ ጭምር ነው።
5: ረዳት AI ማለት ተጠቃሚዎች ወደ 978 ቀጥታ በመደወል ወይም ደግሞ አጭር የጽሑፍ መልእክት በመላክ የሚፈልጉትን ጥያቄዎች በመጠየቅ ቀጥታ በድምጽ ምላሽ የሚያገኙበት ወይም ደግሞ እዛው ላይ በአጭር የጽሑፍ መልእክት ምላሽ የሚያገኙበት ነው ማለት ነው። ሎካል ላንጉጅ በአማርኛ፣ በኦሮምኛ፣ በሶማሊኛ፣ በአፋርኛ፣ በትግረኛ በፈለገው ቋንቋ በሎካል ላንጉጅ ጥያቄውን ያቀርባል። AI ጥያቄውን ፕሮሰስ አድርጎ የሚፈልገውን ምላሽ እዛው በድምጽ ወይም ደግሞ በአጭር የጽሑፍ መልእክት ይመለስለታል ማለት ነው። ሶ ለትምህርት ለግብርና ጥያቄዎች ወይም ደግሞ ለተለት ጥያቄዎች ሰዎች የሚፈልጓቸውን ጥያቄዎች ጀስት 978 ላይ ብቻ በመደወል አገልግሎቱን ያገኛሉ ማለት ነው።
4: ሰው ሰራሽ አስተውሎት የጥቅሙን ያህል የጎንዮሽ ጉዳት አልባ ግኝትም አልሆነም። ሰብአዊ ችሎታ፣ ክህሎትና የህሊና ብቃትን እንዳያሰንፍ በግልጽ ያሰጋል። የልማዳዊ ሙያዎች ወደፊት እጣ ፈንታ ከባድ ጥያቄ ውስጥ እንዲገባም አድርጓል። በሰዎች በእውቀት በፈጠራና በስራ መካከል ያለውን ግንኙነት እየለወጠ ነው። እነ ናትናኤል አሁን ይህንን አገልግሎት በነጻ እያቀረቡ መሆኑን ነግሮናል። ስራው ፈጠራ ሊባል የሚችል ነውን የሚለው ግን መልስ የሚፈልግ ተጨማሪ ጥያቄ ነው።
5: ከዚህ በፊት ይህንን ለማድረግ የሚያስችል ሁኔታ የነበረው ኮል ሴንተር በምንለው ድሮ ምናልባት አፋላጊ ኦር እንደዚህ የሚባሉ ሲስተሞች ነበሩ። ሰዎች ለምሳሌ ደውለው ዛሬ የሲኒማ የታካቢ ምን ፊልም ይታያል ወይ ደግሞ የንተን ድርጅትን መረጃ ስልክ ስጠኝ ብለው ይጠይቃሉ። ሶ ይሄ የነበረው ድሮ ኖርማሊ ኮል ሴንተር ላይ ሰዎች በማስቀመጥ ሰዎች ጥያቄ ሲጠይቁ ሰርች አድርጎ ኢንፎርሜሽን መንገር ነበረ። ሶ አሁን ላይ ይሄ እንደ ፈጠራ የሚታየው ምንድን ነው? ያለ ምንም አይነት የሰው ንክኪ ሪላቲቭሊ አኩሬት የሆኑ ኢንፎርሜሽኖችን ማቅረብ መቻሉ፣ ከዛ በተጨማሪ ደግሞ አሁን ላይ ያሉት የኤአይ ቴክኖሎጂዎች እንደምናውቀው ቻትጂፒቲ ጀመና የምንላቸው ብዙ ጊዜ ብቻ ሳይሆን ያው ኢንተርኔትን መሰረት ያደረገ እንትን ነው። ሶ አሁን ከዛ ውጪ በሆነ መልኩ ይሄ ግን ጀስት ባላቸው ስልክ ላይ ጀስት በስልክ በመደወል ብቻ በመሆኑ ዩኒክ ያደርገዋል። ሌላ ደግሞ በተጨማሪ ደግሞ ሎካል ላንጉጅ በመሆኑ ነው ሰው የሚፈልጉት ቋንቋ መጠየቅ መቻላቸው ዩኒክ ያደርገዋል ማለት ነው። እስከዛሬ ድረስ ኢትዮጵያ ውስጥ ያልነበረ ነገር ነው።
4: ለዚህ ምላሽ የሚሰጠው ሰው አይደለም?
5: አዎ ኤአይ ነው። እዛ ፕሮሰሳቸውን አሁን በተለምዶ ቻት ጂፒቲ ጀመናይን እንደምንጠይቀው ጥያቄ ማለት ነው። ሶ ፕሮሰሱ ዘሴም ይሆናል ግን እዚህ ጋር የሚጠይቁት 978 ላይ በመደወል ወይ አጭር ጽሑፍ በመላክ ነው ማለት ነው።
4: ከዚህ በፊት የቴሌኮም አገልግሎት የሚሰጡ ድርጅቶች የሚያዘጋጇቸው አጭር የጽሑፍ መልእክት በመላክ ሾርት ኮድ የሚባለው አንዳንድ የጤናም ሆነ ሌሎችን መረጃዎች እንዲያገኙ ያደርጉ ነበር፣ በየቀኑ ክፍያ እየጠየቁና ከነዚህ አገልግሎቶች ባለፈው ይሰጡ ከነበሩት አገልግሎቶች በምንድን ነው የሚለየው? እናንተ
5: ድሮ የነበሩት ተጠቃሚዎች ጥያቄ ጠይቁ አይደለም የሚመለስላቸው፣ ይፈልጋሉ ተብሎ የታሰቡ ኢንፎርሜሽኖች ዋን ዌይ ነው ከሲስተሙ ወደ ሰዎቹ ዝም ብሎ የሚላክ ነው። ሰው በቀን በ3 ብር ለምሳሌ ሰብስክራይብ ወይ በ1 ብር በቀን ሰብስክራይብ ያደረጉና ኢንፎርሜሽኖቹ ጀስት ይገባላቸዋል ነው እንጂ ጥያቄ አይደለም የሚጠይቁት። ይሄኛው እንደየሰው ፍላጎት ጥያቄ እኔ የምፈልግ አሁን ለምሳሌ ትምህርት ላይ ቢሆን ባዮሎጂ ላይ የሆነ ስፔሲፊክ ጥያቄ ነው የሚኖረኝ። እሱን ጥያቄ ጠይቄ ለዛ ነው ምላሽ ማገኘው። በድሮ ጊዜ ግን በነበረው ምንድን ነው በየቀኑ ለምሳሌ የእንግሊዝኛ ትምህርት ይባልና የእንግሊዝኛ ቃልና አቻ ትርጉም አማርኛው ሊነገረኝ ይችላል። ዋን ዌይ የነበረ ኮሚኒኬሽን ነው፣ አሁን ግን ቱ ዌይ አድርገነዋል ማለት ነው።
4: በኢንተርኔት ሰው ሲጠቀም ሊከፍል የሚችለውን የክፍያ መጠን ዝቅ ባለ መጠን ይዞ ሊመጣ ይችላል ብሎ አንድ ሰው ቢጠይቅ ምላሻችሁ ምንድን ነው?
5: አሁን ላይ ከኢንተርኔት ካላቸው ሰዎች የእንትን ክፍያው ትንሽ ከፍ ሊል ይችላል። ምክንያቱም ምንድን ነው ያው እየተጠቀምን ያለው የኖርማል የድምፅና የኤስኤምኤስ መልእክትን ሂሳብ ስለሆነ ማለት ነው። ግን የእኛ ፕላን ምንድን ነው አሁን ላይ ይሄ በሚኒማይዝ ቫያብል ፕሮዳክት ላይ የሚገኝ ስለሆነ ወይም ደግሞ የመነሻ ምርት ላይ የሚገኝ ስለሆነ ዋጋው በኢንተርኔት ከሚገኘው ከፍ ሊል ይችላል። ግን ታርጌት እያደረግን ያላቸው ታርጌት ኦዲየንስ ወይም ደግሞ ይጠቀሙታል ብለን የምናስባቸው ደንበኞቻችን ይሄኛው አገልግሎትን በማይገኝበት ቦታ ላይ የሚገኙ ስለሆኑ አማራጭ ሆኖ የቀረበ አገልግሎት ነው።
4: ሰዎች ስልካቸውን በመጠቀም በአጭር የጽሁፍ መልእክት በልዩ ልዩ ዘርፎች በተለይ የጤና፣ የስፖርትና ሌሎች መረጃዎችን እንዲጠይቁና ምላሽ እንዲያገኙ የሚያደርግ አገልግሎት ኢትዮጵያ ውስጥ ይሰጥ ነበር። ይህ ድርጅቶች ከቴሌኮም አገልግሎት ሰጪ ተቋማት ጋር ሆነው ሲሰጡት የነበረው አገልግሎት በርካቶችን ለመጭበርበር መዳረጉም አይዘነጋም። ኢትዮ ቴሌኮምም እንደ ቴሌኮም አቅራቢ ድርጅትነቱ ይህንን ማጭበርበር ደርሶበት እርምጃ ወስዶ ብዙዎችን መዝጋቱ የቅርብ ጊዜ ታሪክ ነው። ይሄኛውስ ከእንዲህ ያለው ችግር ምን ያህል የነጻ ነው የሚለው የእነ ናትናኤል የፈጠራ ውጤት አንዱ የሚመዘንበት ነጥብ ሆኖ አግኝተነዋል።
5: የእኛ የረዳት ኤአይ ይህንንም ችግር ይፈታል ብለን እናስባለን። ምናልባት የእነሱን ቢዝነስ ሞዴል በደንብ ካያችሁት አንድ ጊዜ ሰብስክራይብ አድርገው ደንበኛው እንደ ሰብስክሪፕሽን ነው። አንዴ ሰብስክራይብ ካረገ መልእክቱ በደረሰው ቁጥር ያለ ደንበኛው ፍቃድ ከቴሌኮም ከአየር ሰዓቱ ላይ ነበር የሚቆረጠው። ይሄኛው ግን ምንድን ነው አገልግሎቱን ፈልጎ ሲጠይቅ ብቻ ነው መልስ ሲያገኝ ብቻ ነው የሚከፍለው ማለት ነው። በየቀኑ የሚቆረጥበት ገንዘብ አይኖርም። አንድ ደንበኛ ይህንን ጥያቄ ሲደውል በፈቃዱ ሲደውል ነው የሚቆረጠው እንጂ ወይም ደግሞ በፈቃዱ የአጭር መልእክት ጽሑፍ ልኮ ጥያቄ ሲጠይቅ ነው የሚቆረጠው እንጂ አንድ ጊዜ ኤ ብሎ ወይም ስለላከ ብቻ አይደለም የሚቆረጠው ማለት ነው። ምናልባት እስከዛሬ ድረስ ይገጥመን የነበረውን ችግርም በዛው ሊፈታ ይችላል ብለን እናስባለን። ይሄኛውን ያለ ደንበኞች ፈቃድ ወይም ደግሞ ደንበኞችን አንድ ጊዜ ብቻ በማማለል ሰብስክራይብ በማስደረግ ከአየር ሰዓታቸው ላይ የሚቆረጠውን ነገር ይፈታል ብለን እናስባለን።
4: ረዳት ኤአይ በተባለው መጠን ይሰራ እንደሆን ለማረጋገጥ ወደ 978 ደውለንና አጭር የጽሑፍ መልእክትም ልከን ሞክረነዋል። ለጊዜው ለጥሪውም ለአጭር የጽሑፍ መልእክቱም ምላሽ አላገኘንም። ገና እየለማ ያለ በመሆኑ እንደሚሆን እንገምታለን። ወደፊት ግን ይህ ተነሳሽነት የኢንተርኔት አገልግሎት ዘመናዊ ስልኮች ወይም በቂ የእንግሊዝኛ ቋንቋ ክህሎት ለሌላቸው ሰዎች እንደተባለው አስፈላጊውን አገልግሎት እንደሚሰጥ ተስፋ እናደርጋለን። አድማጮች፣ የዛሬው ሳይንስና ቴክኖሎጂ ዝግጅት በዚሁ ተጠናቋል። ሰለሞን ሙጬ ነበርኩ። ጤና ይስጥልኝ።
0: የማጠቃለያ ዜና ሰማችኋለሁ። የኢትዮጵያ ሀገራዊ ምክክር ጉባኤ ተሳታፊዎች በስምንት አጀንዳዎች ላይ የመከሩባቸው ምክረ ሐሳቦች የተጠናቀሩበት የመጨረሻ ሰነድ ነገ ለ4000 ጉባኤተኞች እንደሚቀርብ የሀገራዊ ምክክር ኮሚሽን አስታወቀ። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ዛሬ በሰጡት መግለጫ የተዘጋጀው አንድ ወጥ ሰነድ 120 ቡድን አባላት አጠናቃሪ ስብስብ የተዘጋጀና ጉባኤተኛው የተስማማባቸው ናቸው። በግሪጎሪያኑ 2025 በዓለም ዙሪያ 350 የእርዳታ ሰራተኞች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። አብዛኞቹ ሰዎች የተገደሉት ጋዛና ሱዳን ውስጥ መሆኑንም ድርጅቱ ገልጿል። ድርጅቱ እንዳለው እንዲህ አይነቱን ግድያ ተቀባይነት የለውም። የዘንድሮውን የጀርመን አፍሪካ ሽልማት ኬንያዊቷ ዋዊራ ኒጁሩ አሸነፉ። የጀርመን አፍሪካ ፋውንዴሽን የ35 ዓመቷ ኒጁሩን ለሽልማቱ የመረጠው በመቶ ሺዎች ለሚቆጠሩ ኬንያውያን ተማሪዎች ምግብ በማደራጀት ላበረከቱት አስተዋጽኦ ነው። የዛሬው ጠቅላላው ስርጭታችን ሊጠናቀቅ ጥቂት ደቂቃዎች ቀርተውናል። በቀረን ጊዜ አጭር ሙዚቃ እናሰማችኋለን። እኔ በዚሁ ልሰናበት። መልካም ጊዜ በያላችሁበት።